0: ከነይ መሳን ረርልቢ ሆረኛ ነ ያብቃይ ረርልቢ ሆረኛ ሩነ ያልሽመ ለመትሜኒ ነ ከነቲ ነሩ የናገስ ቢተ ቡስማካቼኑ ሆፍላ ለኮፓና ሀፔ ናኮይታ ብሪሙ አለምሎቄ አለምሎቄ ለ ባሶቱ ነ ሲጂሶር ለኪቲቄ ነሞቴ ማሹመ አትሲሊቲ ሐሞናቲ ቀነራቱ ለካማኸታቾ ለማልታቾያ አባ ካላጋቶር ካማኸታ ኡይኩምፒ ኡይኩምፒ ኡይኪቲጊ ኡንቱስ ወሞሶንቲ ኡንቱ ሁፕራለሰሰኒ ለታቲ ሊንቴሊሊ ቲ አጊዛቸና እስላኪ ቢቲ ትልቆፔና ፔና ኩይታ ሪቱ ጋ ማጃንጃ ሊሊ
1: ወይ ወይ ዘንዳ ደራ ጂታ ለቡዳ ስሪ